ወብዛ ምረት ከዊኖ በባላነ ሰወረነ ወብዛ ሳሎ ወብዛ ምረቱ አቆመ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያ ኒስ የባይታ ኳ ስሞ ለእግዚአብሔር